እያሰላሰልኩሽ ከንፈሬን ሳኝከው ዋ ነበረች ማለት መንፈሴን አወቀው የሰቀቀኑን ጭፍ የመለየት መርዶ ለምን